0: እንደምናምሽታችኋል አድማጮቻችን። ለሰኞ ግንቦት 24 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኢትዮጵያ ሲካሄድ የዋለው የ7ኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደትና ያጋጠሙ ተግዳሮቶች፣
1: በኦሮሚያና በአማራ በተወሰኑ ምርጫ ክልሎች

ምረት ኢህአዴግ ኢትዮጵያን ማስተዳደር ከጀመረ ወዲህ 6 ምርጫዎች ተደርገዋል። አሁን 7ኛ ላይ እንገኛለን። ከመጀመሪያው ምርጫ አንጻር ሲታይ የመራጮች ቁጥር በአሁን ወቅት ከግማሽ በላይ ጨምሯል። ለነገሩ ህዝቡም ጨምሯል። እስካሁን በተደረጉ ምርጫዎች ለመምረጥ የተመዘገበውና ድምጽ የሰጠውን ህዝብ አሃዞች ቀጥለን እንመለከታለን። ከ1987 ጀምሮ በ1987 በተደረገው ምርጫ በመላ አገሪቱ ከ21 ሚሊዮን በላይ ህዝብ በመራጭነት ተመዝግቦ ነበር። ከዚህ ውስጥ ከ20 ሚሊዮን በላይ ወይም ከ94% በላይ የሚሆነው ድምጽ ሰጥቷል። በዚህ ምርጫ 43 የፖለቲካ ፓርቲዎች ተሳትፈው ነበር። ወደ 1992 እንምጣ። በ1992 ዓ.ም ተመረጠ። በተካሄደው ሁለተኛው ምርጫ የተመዘገቡት መራጮች ከመጀመሪያው ጋር ሲነጻጸር ቁጥሩ እንብዛም አልጨመረም። ለመምረጥ የተመዘገበው ህዝብ 22 ሚሊዮን የሚጠጋ ነበር። ከዚህ ውስጥ 19 ሚሊዮን ወይም ከ90% የሚልቀው መራጭ ድምጽ ሰጥቷል። 1997ቱ ምርጫ እንመልከት። ግንቦት 7 1997 የሚረሳ አይደለም። ያን ጊዜ የተካሄደው ሶስተኛው ምርጫ ከፍተኛ ፉክክር የተደረገበት ነበር። ለዚህ ምርጫ ከ27 ሚሊዮን በላይ መራጮች ተመዝግበዋል። ከ22 ሚሊዮን ወይም ከ83% በላይ የሚሆኑት ደግሞ ድምጽ ሰጥተዋል። በዚህ ምርጫ ከሌሎች ምርጫዎች በበለጠ ተቃዋሚዎች ከፍተኛ ድምጽ ያገኙበት ነበር። ከ97 በኋላ 2002 ምርጫ ይመጣል። በ2002 አራተኛው ምርጫ የመራጩ ህዝብ ብዛት ወደ 32 ሚሊዮን የሚጠጋ ነበር። ከዚህ ውስጥ ከ93% በላይ ወይም 30 ሚሊዮን የሚደርሰው ህዝብ ድምጽ ሰጥቷል።

አድርጓል። ኢህአዴግ ለመጨረሻ ጊዜ ተሳተፈበት አምስተኛው ምርጫ የ2007ቱ ምርጫ ነው። 37 ሚሊዮን የሚደርስ ህዝብ ተመዝግቦ ነበር። ከነዚህ ውስጥ ከ34 ሚሊዮን ወይም ከ93% የሚልቀው ህዝብ ድምጽ ሰጥቷል። 2013 የ2013 ስድስተኛው ምርጫ የተካሄደው ኢትዮጵያ በርስ በርስ ጦርነት ውስጥ ሆና ነው። በወቅቱ ኢህአዴግ ከስሞ ብልጽግና ለመጀመሪያ ጊዜ በምርጫ የተሳተፈበት ነበር። በትግራይና በሌሎች አንዳንድ ቦታዎች ምርጫ አልተደረገም። ለምርጫው ከ34 ሚሊዮን በላይ መራጮች ተመዝግበው ነበር። ሁሉም በሚባል ደረጃ ድምጽ መስጠታቸውን የምርጫ ቦርድ መረጃ ያሳያል። ይህም በፐርሰንታይል ሲቀመጥ 99.6% ነው። እንዲህ ያልን የዘንድሮውን የ2018 ሰባተኛ ጠቅላላ ምርጫ ላይ ደረስን። ምን ያህል ሰው ተመዝግቧል? እንደ ምርጫ ቦርድ ገለጻ ከሆነ ለዚህ ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ሰዎች ተመዝግበዋል። በትግራይና በአንዳንድ የአማራ ክልል አካባቢዎች ምርጫ የማይደረግ ሲሆን በአማራና በኦሮሚያ የሚንቀሳቀሱ ታጣቂዎች ምርጫውን ተቃውመውታል። ምን ያህል ህዝብ ምርጫውን እንደሰጠ ገና አሃዙ ይፋ አልሆነም።

0: ከትግራይ ክልል ውጭ ባሉት አብዛኛው የኢትዮጵያ አካባቢዎች የ7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት ዛሬ ሲካሄድ ውሏል። ይሁንና በአማራና በኦሮሚያ የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምጽ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ዛሬ ከማለዳው 12 ሰዓት ጀምሮ የተካሄደውን የድምጽ አሰጣጥ ሂደት በማስመልከት ረፋድ ላይ በሰጡት ጋዜጣዊ መግለጫ በመላው ሀገሪቱ ካሉ የምርጫ ጣቢያዎች 50188ቱ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን ገልጸዋል። እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውንም አብራርተዋል። በጸጥታ ምክንያት ያልተከፈቱ እንዲሁም በአማራና በኦሮሚያ ክልሎች ደግሞ ተከፍተው የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር ሂደቱ የተቋረጠባቸው ቦታዎች እንዳሉ በመግለጫቸው ላይ አመልክተዋል።
1: በጸጥታ ምክንያት ያልተከፈቱ ወደ 143 የሚሆኑ ምርጫ ጣቢያዎች አሉን። የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህ ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ፣ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ።
0: የድምጽ መስጠት ሂደቱ ያልተጀመረባቸውና ተጀምሮ የተቋረጠባቸውን ቦታዎች ግን ወይዘሮ ሜላት በዝርዝር አልጠቀሱም። በጸጥታ ችግር ምክንያት መስተጓጎል ከተስተዋለባቸው የአማራና የኦሮሚያ ክልሎች አንዳንድ አካባቢዎች ያነጋገርናቸው ነዋሪዎች ምርጫው በከተሞች በአብዛኛው በሰላም ቢካሄድም ከከተማ ወጣ ባሉ አካባቢዎች ግን ስጋቶች እንዳሉ ተናግረዋል። ካነጋገርናቸው አስተያየት ሰጪዎች መካከል በአማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ ነዋሪ የሆኑ አንድ ግለሰብ በከተማዋ በከፍተኛ የጸጥታ ኃይሎች ጥበቃ ስር የድምጽ አሰጣጥ ሂደቱ መቀጠሉን ገልጸዋል። ነገር ግን ከከተማዋ ወጣ ባሉ አካባቢዎች የተኩስ ድምጽ እንደሚሰማ ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን እኚሁ ነዋሪ ተናግረዋል።
2: ከጠዋት ጀምሮ ትንሽ ጎንና ጎን ግጭት ነበሩ። በየቀበሌዎቹ ድንኳኖች ተጥለዋል። እንደዛም ሆኖ አጎራባች ሀገሮች የሚባሉ አሉ። ከዚሁ እዛ ወረዳ ላይ ሆኖ ስቴምቦ የሚባል ኦቦ የሚባል ወደ ራሳ የሚባል እነኝ አካባቢዎች የተካሄደ አይመስለኝም ምርጫው። በሌላ ግን በጥሩ ሁኔታ ተካሄደ።
0: እንዴት ነው ሸዋሮቢት ላይ ያለው ድባብ?
2: ሸዋሮቢት ሰዓት ላይ ተኩስ ይሰሙ ነበረ። ያው በአቅራቢያ ነው፣ በትንሹ በአንድ ኪሎ ሜትር ምናምን አካባቢ ላይ ያው ከአሁን የጠቀስኳቸው የገጠር ቀበሌዎች ላይ የተወሰነ ተኩስ ነበረ። ከባድ መሳሪያ ድምፅም የቀላል መሳሪያ ድምፅም ይሰማል። በዛም ሆነ ግን ከተማዋ በጸጥታ ነው ያለችው። ምርጫውም እስካሁን ተካሂዷል። ኦልሞስት ፓትሮል እያደረጉ ነው። ከመከላከያም ከፌዴራልም ከሚኒሻም የተወጣጡ በየሰዓቱ ፓትሮል ያደርጓታል። ቆንጆ ነው።
0: ከሰሜን ጎጃም ደቡብ አቸፈር ወረዳ ያነጋገርናቸው ስማቸው እንዳይጠቀስ የጠየቁን የዱር ቤት የከተማ ነዋሪ ደግሞ በአካባቢው ምርጫ አለ ለማለት ያዳግታል ይላሉ። ለዚህም ምክንያታቸውን እንዲያስረዳሉ።
3: ምርጫ ዛሬ አሁን ምርጫ ተከ

0: ተሞክሯል ለማለት ትንሽ ይከብዳል። ኖርማሊ ያው በተቻለ መጠን እንትን ለማለት ተሞክሯል፣ ግን ምንም ነገር ተሳታፊ ነው የሚባልበት ሁኔታ የለም። መዝሙን በየቤቱ ዘግቶ ነው ቁጭ ያለው። አመራሮች ብቻ የተወሰኑ ሰዎችን ለእይታ ለፎቶግራፊ ይጠቀሟቸው ማህበረሰብ አሉ። አንዳንድ አልፎ አልፎ ከዛ ውጭ ግን ህዝቡ ቤት ውስጥ ዘግቶ ነው ሁሉም ይዋል። አጠቃላይ እዚህ ከፋኖ ኃይሎች ጋር ውጊያ ነበረ፣ ከፍተኛ የሆነ እንትን ነበር እና በዛ የተነሳ ማህበረሰቡም ራሱ ለመደበቅ ነው የሮጠ። አመራሩን በተመሳሳይ እንደኛ በተለኛ ያለንበት ቀጠና አካባቢ ምንም ነገር የለም። በየቦታው ጓደኞቻችን ጋር ስንደዋወል ውጊያ ያለ ነው። በንጋት ነው ሌሊት ነው የተጀመረው ውጊያው። በጠዋት ጀምሮ ነው ውጊያው የተጀመረ። አሁን እኛ ያለንበት አካባቢ ሌላ አካባቢ ጓደኞች ጋር እንደዋወላለን።
1: የት አካባቢ ነው
0: የተጀመረ? አቸፈር ነው ያለውኝ። ኖርማሊ መሬት ላይ ያለው ነባራዊ ሁኔታ ጋር ምንም ነገር የለም። በቃ ሰው ራሱ ለማዳን እንደሚወጡ በየቦታው ማለት ነው። ኢቨን አሁን በዚህ ሰዓት ራሱ ሚጎች እየጮሁ እየዞሩ ነው አሁን እያወራሁ ማለት ነው። ምርጫው ደግሞ አሁን አለ ተብሎ የሚታሰበው መከላከያ ሰራዊት ያለባቸው ወረዳ ከተሞች ላይ ነው። እኔ ካለሁበት የወረዳ ከተማ ላይ ነው አሁን ያለ። እዛ ውጭ አሉት በየቦታው የታጠቀ ኃይሉን በየዙሪያው አለ። ያም ስጋት ስላለ የሚመርጠውም የለም የሚያስመርጥ አመራርም የለም። ያን ያክል ካርድ ያወጣ ማህበረሰብ የለም። አሁን ለመምረጥ የሚያስፈልግ ካርድ መኖር አለበት።
1: የሸዋሮቢቱም ሆነ የዱር ቤቴው አስተያየት ሰጪዎቻችን በአካባቢዎቹ ያለው የትራንስፖርት እንቅስቃሴ መቋረጡን ተናግረዋል። በሸዋሮቢት ከምርጫው ጋር በተገናኘ ሊከሰቱ የሚችሉ የጸጥታ ችግሮችን ለመከላከል በሚል በመንግስት የጸጥታ ኃይሎች ክልከላ ከትናንት መጋቢት 23 ጀምሮ ምንም አይነት ተሽከርካሪዎች በከተማዋ አገልግሎት እየሰጡ እንዳልሆነ የገለጹት አስተያየት ሰጪያችን ሀገር አቋራጭ ተሽከርካሪዎች ደግሞ ላለፉት 3 ቀናት ከተማዋን አቋርጠው አለማለፋቸውን እንደታዘቡ ገልጸዋል። ባቸፈር ደግሞ የትራንስፖርት እንቅስቃሴ የተቋረጠው ካለፈው ሳምንት ሐሙስ ለት ጀምሮ መሆኑን ነው አስተያየት ሰጪው የተናገሩት። ለዚህም ምክንያቱ የፋኖ ታጣቂዎች ባወጁት የተሽከርካሪ እንቅስቃሴ እገዳ ምክንያት በተፈጠረ ስጋት የተነሳ መሆኑን አስረድተዋል። የጎንደር ነዋሪ የሆኑ አስተያየት ሰጪም ምርጫው በከተማው እየተካሄደ መሆኑን ጠቅሰው ነገር ግን በከተማውና በዙሪያው ስለታዘቡት ድባብ ዝርዝር መረጃ ከመስጠት ተቆጥበዋል። በኦሮሚያ ክልል ምስራቅ ሸዋ ዞን በወሰት ወረዳ የወለንጭቲ ከተማ ነዋሪ ለቢቢሲ አፋን ኦሮሞ እንደተናገሩት በምርጫው ዋዜማ አካባቢ የኦሮሞ ነጻነት ሰራዊት አባላት የጸጥታ ስጋት ደቅነው የነበረ ቢሆንም ምርጫው ግን በሰላም ሲካሄድ ውሏል ብለዋል።
2: እኔ በኦለንጪት ነው የመረጥኩት። ሰሞኑን የጸጥታ ችግር ነበር። በታጠቁ ኃይሎች ምርጫውን የማደናቀፍ ሙከራዎችም ተደርገዋል። ሆኖም የመንግስት የጸጥታ ኃይል ምርጫው በተሳካ ሁኔታ እንዲካሄድ አድርጓል። በኦሮሞ ነጻነት ሰራዊት ስም የሚንቀሳቀስ ኃይል ነው ትላንት ምሽት በምርጫ ጣቢያዎች አካባቢ እርምጃ ለመውሰድ ብዙ ሙከራዎች ነበሩ። በቦርጫታ ምርጫ ጣቢያ በተለያዩ የቦሰት ወረዳ ቀበሌዎች እርምጃ ለመውሰድ ሙከራዎች ነበሩ። መንግስት ያለውን ኃይል ተጠቅሞ ምርጫው እንዳይደናቀፍ አድርጓል። እዚህ አካባቢ ችግሮች አልፎ አልፎ ይታያሉ። በተለይ በኢትዮ ጅቡቲ መስመር ሾፌሮችን ማገት፣ መንገድ ላይ ጥቃት መሰንዘር ወዘተ ስላለ የሰው ህይወትም ያልፋል። ባለፈው ሳምንትም ይህ ችግር ተከስቶ ነበር። አውራ ጎዳናውን ለመጠበቅ በተሰማሩ የመንግስት የጸጥታ ኃይሎች ላይ ጥቃት ይሰነዘር ነበር። ያም ሆኖ ምርጫ ጣቢያዎች ከጠዋት ጀምሮ ክፍት እንደነበሩ አይቻለሁ። ከምርጫ ዋዜማው ጫናና ተጽዕኖ በስተቀር ዛሬ የተለየ ነገር አልነበረም።
1: በጅማ ከተማ ነዋሪ የሆኑት ካሚል መሐመድና ነጃት ድምጽ በሰጡበት ጣቢያ የነቃ ተሳትፎ እንደነበረና ከማለዳ ጀምሮ ረጃጅም ሰልፎችም እንደነበሩ ለቢቢሲ ተናግረዋል።
3: እኔ መረጥኩት ጅማ ከተማ ጅሬን እድር ምርጫ ጣቢያ ነው። እንግዲህ ሌሊት ከጓደኞች ጋር ሲደዋወል ነበር። ጠዋት እነሱ ሂዶ በጣም ሰልፉ በጣም ረጅም ስለነበረ ቀስ ብለን አሉኝ ጓደኞቼ። እኔ 4 ሰዓት አካባቢ ሄጄ ነው ወደ 6 ሰዓት መርጬ የወጣሁት።
4: የመረጥኩበት ምርጫ ጣቢያ በበቾ ቡሬ ቀበሌ ማመደ ሚንሼሊ በሚባል ምርጫ ጣቢያ ነው ምርጫ የመረጥኩት። በጣም አሪፍ ነበረ።
1: ጠቅላይ ሚኒስትር አብይ አህመድ በስም ያልጠቀሷቸውንና የኢትዮጵያ ታሪካዊ ጠላቶች ያሏቸውን አካላት ምርጫው በታሰበው መልኩ ሰላማዊ ሆኖ እንዳይካሄድ የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል ሲሉ ከሰዋል። ጠቅላይ ሚኒስትሩ በትውልድ አካባቢያቸው በሻሻ ተገኝተው ድምጽ ከሰጡ በኋላ ለጋዜጠኞች በሰጡት አስተያየት ስለ ሁኔታው ይህም ብለዋል።
5: ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጣላት ላይ የሚያርፍ አይደለም።
1: ጠቅላይ ሚኒስትሩ የዘንድሮ ምርጫ በአፍሪካና በአፍሪካ ቀንድ ዴሞክራሲና የህዝብ ህይወታ ለመለማመድ ያግዛል ብያምናለሁ ሲሉም ተናግረዋል። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። የናይጄሪያ የቀድሞ ጄኔራልና ባለቤታቸው በታጣቂዎች ታገቱ። ሜጀር ጄኔራል ራቢ አቡበከር እንደ አውሮፓውያኑ ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩ ሲሆን ቅዳሜ ዕለት ካትሲና ግዛት ወደሚገኘው መኖሪያ ቤታቸው እየሄዱ ባለበት ወቅት ከነ ባለቤታቸው መታገታቸው ተገልጿል። ብራዚል በኢቦላ የተጠረጠሩ ሁለት ታካሚዎችን እየተከታተልኩ ነው አለች። የብራዚል ጤና ባለስልጣናት በአገሪቱ ሁለት ትልቅ ከተሞች ሳኦ ፖሎና ሪዮ ዲ ጄኔሮ ሁለት በኢቦላ ቫይረስ ተይዘው ሊሆን ይችላል የተባሉ ታካሚዎችን እየተከታተሉ መሆኑ ተነግሯል። የኢራንና አሜሪካ የሰሞኑን ጉሎ ደግሞ እንዲቃኝ ተነዋል።
2: እንዳመለኛ ደመኛ እንዳልተባረከ ትዳር ለሊቱን ሲቆራቆሱ ቀኑን ሲወዳደሱ የሚያድሩት አሜሪካንና ኢራን በሳምንቱ መጨረሻ ሰላም ፈጠሩ ሲባል ለሽምግልና እንዳስቸገሩ ወደዚህኛው ሳምንት ተሻግረዋል። ታረቁ ችግራቸው በፓኪስታን ሽምግልና ተፈታ ሲባል ጭራሽ ሲታኮሱ ሳምንቱን አገባደውታል ነው የተባለው። አሜሪካ በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መትቻለሁ ብላለች። ኢራን አላስተባበለችም። በተመታች ቁጥር አህያውን ፈርቶ ዳውላውን ስልት የምትጠቀመው ቴህራን እንደተለመደው ኩዌት ላይ ቁጣዋን አብርዳለች። የኩዌት ጎረቤቶች ኢራንን እናወግዛለን መግለጫ በማውጣት ከጎኗ ቆመዋል። ከነዚህ መሃል ሳውዲን የቀደማት የለም። የኩዌት ጦር ከኢራን የተወነጨፉ ድሮኖች እና ሚሳኤሎችን መመከቱን የገለጸ ሲሆን ነገር ግን በየት በኩል የተወነጨፉ መሆናቸውን አላስታወቀም። የአሜሪካ ማዕከላዊ እዝ በምህጻሩ ሴንትኮም የኢራን ራዳርና ማዘዣ እንዲሁም በጎሩክና ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎች በሳምንቱ መጨረሻ ላይ ራስን የመከላከል ጥቃት ተፈጽሞባቸዋል ብሏል። ራስን የመከላከል ጥቃት ምን ማለት እንደሆነ ባብራራም። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈር ላይ ያጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራውን አልገለጸም። ፕሬዚደንት ዶናልድ ትራምፕ ቀደም ብሎ የሰላም እቅዱን ማረም እንደሚፈልጉ ተናግረው የነበረ ቢሆንም ከኢራን ጋር በትክክል ለመስማማትም ፈልጋለን ሲሉም ተናግረዋል። ግልጽ አይደለም የዶናልድ ትራምፕ ፍላጎት ለኢራን ቀርቶ ለወዳጅ ሪፐብሊካኖችም ግልጽ አይደለም። በሁለቱ ሀገራት መካከል የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባ ሆኗል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የሰላም እቅዱን ዲሞክራቶች አፈንጋጭ ሪፐብሊካኖች እንዲሁም የፖለቲካ ሸፍጠኞች እንዲዘገይ ምክር እየሰጡኝ ነው ሲሉ ከሰዋል። ፕሬዚደንቱ ዘና ብላችሁ ተቀመጡ፣ በስተመጨረሻ መሳካቱ አይቀርም፣ ይሳካልም ሲሉ ጽፈዋል። ኢራን በአሜሪካ ጥቅሞች ላይ ጉዳት ማድረስ ሷን በትገልጽም በዝርዝር ያለችው ነገር የለም። ሴንትኮም የአሜሪካ ወታደሮች ላይ ጉዳት አለመድረሱን አስታውቋል። ኢራን ተጨማሪ ማስፈራሪያም ሰጥታለች። በፋርስ ዜና በኩል ባስተላለፈችው መልእክት ከእንግዲህ የአሜሪካ ጥቃት የሚደገም ከሆነ የሞስደው ምላሽ ሙሉ በሙሉ ከዚህ ቀደም የተለየ ይሆናል ስትል አስጠንቅቃለች። ሆርሙዝ ዛሬም እንደተዘጋ ነው ያለው። በሆርሙዝ በኩል አንድ አምስተኛው የዓለም ነዳጅና የተፈጥሮ ጋዝ የሚያልፍ ሲሆን ጦርነቱ ከተጀመረ ወዲህ የመርከቦች እንቅስቃሴ በመስተጓጎሉ የዓለም ነዳጅ ዘይት ዋጋ አሻቅቧል። ዛሬም የኢራንና የአሜሪካንን አያያዝ አይቶ ይመስላል የዓለም ነዳጅ 4% ጭማሪን አሳይቷል። ይበንዲ እንዳለ ፕሬዝደንት ዶናልድ ትራምፕ ከሶስት ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት አለኝ ብለዋል። በቀረበው ረቂቅ ላይ ይደረጋሉ የተባሉት ለውጦች በሆርሙዝ ወሽመጥና የተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ዋይት ሃውስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ እሁድ ዕለት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። ስምምነት ከተፈጸመ ለኢራን የማዕቀብ እፎይታ ሊሰጥ እንደሚችል የተዘገበ ሲሆን ቴህራን የተያዘባትን በቢሊዮን ዶላሮች የሚቆጠር ሀብቷን እንድታገኝ ያስችላታል። ቢያንስ 12 ቢሊዮን ዶላር እጇ ይገባል ተብሎ ይጠበቃል። ትራምፕ ከፎክስ ኒውስ ጋር ሐሙስ ዕለት ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለ ያለብኝ የኒኩሌር መሳሪያ ኢራን እንዳይኖራት ማድረግ ነው። ይህን ተስማምተዋል እናም በጣም ደስ ብሎኛል ብለዋል። ስምምነት ለመፈጸም እንደማይቸኩሉም ደጋግመው ተናግረዋል ዶናልድ ትራምፕ። ይህን ካሉ በኋላ አርብ ዕለት በሲቹዌሽን ሩም ትራምፕ ከከፍተኛ ባለስልጣናቶቻቸው ጋር ስብሰባ ተቀምጠው ነበር። ስምምነቱን ለመቀበል እያዘነበሉ እንደሆነም ተዘግቦ ነበር። ከስብሰባው በኋላ ስብሰባው 2 ሰዓትን የወሰደ ነበር። ምንም የተባለ ነገር የለም። ከዚህ የሚወጡ መረጃዎች እርስ በርስ የሚጋጩ ሆነው መገኘታቸውን ያስተዋሉት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ግልጽ ድምዳሜ ላይ ካልደረስን እየተነገረ ያለው ሁሉም ነገር ግምት ነው ብለዋል። በኢራን ተቃዋሚዎች የሚዘወሩ ሚዲያዎች ደግሞ የኢራን ፕሬዝዳንት መልቀቂያ ማስገባታቸውን ሲዘግቡ ነበር። የኢራን ሚዲያ ግን ይህንን ዜና መሰረተ ቢስ ጠላቶች የፈበረኩት ሲል አስተባብሎታል።
6: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው ጤና ይስጥልን።

0: ጋራ ገላና በላይ ደብለ ሲንትማ
1: ወሶተ ጥያራ ዩኤስ አፉርተሚ ለመ ሩኩተማኒሩ ዮካን ሚደማኒሩ ጀደመን ከሳኒ ቶኮ ወሶተ ጥያራ F-15E ስትራይክ ኤግል ጀደሙዳ ጥያሩን ኩኒን አፉር ኩዌት ከሰትር ኩተማኒሩ አጀጅኒ ግዱገሌ ሳ ዩኤስ ከጀደቲ ጥያሩን ኩኒን ኩዌት ከሰቲ ከሩ ኩተማኒ ኩፊፈመን ሁምኖ ተወሎቲን ኦሶ ሂን ኤገሚና ከተኤ ኢፕሴጅራ ታቴዋን ከነከሳ ሰቶኮን ሎልቶትኒ አሜሪካ ጃ ኦሶ ሂሚን አሚን ኦለኒ ጅሩ አጀጃን ግዱገሌ ሳዩ የሰከጀድት ኤብለሽን በረኩመ ለማፍ ዲግደሚ ጃ ጄቲን ወራና ስትራይክ ኤግል ኢራን ኬስ በለሊያ ኦሶ ጅሩ ኩፌ ከንጨጨበዮቶ ኦፕሬሽኒ በራሩ በልአገገፈሚን ፓይለቶኒ ጄቲ ከና በራራሙ ደንዳኒሩ ገባስኒኩን ኢፕሰጭ 59 ባሴን ጄቲን ወራና F-35 Lightning II jedamus sirnayti samisa ila iranin rukutami badera. Yero sanatti ajajan giddu galesa US akkamirkane setti tiyar US F-35 Lightning II ranke setti wan halelamef dirqa manqubatera nagan wanqubatef pilotin halafaya gari tekesa jirajede. Iran tiyara F-15E Eagle ብራሩ ኩቴ አከ ኩፍስቴ ጋባስኒ ኩን ከሙልሊሰ ዮተው ፓይለቲን መቃኒ ሳይን ኤረምኒ ቶኮ ኬሰ ዋን ቱሬፍ ኦፕሬሽኒን ብራሩ ጉዳ ከታሲፈሙፍ ሰበበተ ኤራ ጋባስኒ ኩን አንጋውላና ሚኒስቴሬ ኢትሳ ዩኤስ ዋቢፈቹን አከ ጋባሴቲ አሜሪካን ጥያሮ ተወራናሼ መንጫን ከነ ሱፑፊ በከቡሱዳፍ ዶላር አሜሪካ ቢሊዮን ዲግደሚ ሰገል ኢሼ በርባች ሳጀዴራ ኦፊ ማልቱ ጋቲ ዮካም ባሲ ወራና አሜሪካ አከስቃለሴ እንጀል ቀባ ባሲ ኡካቶታፍ ባሱዳ ሰዓቲ ወንጀል ቀባ ሙራሰ ከሰቲ ቆፋ አሜሪካን ወንቶተ ዱካአኒፍ ባሲን ባስቴ ዶላር ቢሊዮን ሰዲት ኡካቶኩታ
2: ዳበትኒ ነገኘ በያለ ሳረት ወጀቱ ሴንተር ፎር ስትራቴጂክ ኤን ኢንተርናሽናል ስተዲስ ቲልማ መካሄን ሰዓቲ ወንጀል ቀባ ዲበቶክ ዮካን ጉዮታ አፍርከሰቲ ባሲን ዩኤስ ኔሻሌ ዱካአኒት ባፍት ዶላር ቢሊዮን ሰዲት ኡካቶኩታ አከ ግዱ ገሊ ኩንጀደቲ ኤርጋሲስ ባሲን ጉዩ ኔሻሌ ዱካፈመኒ ግዱ ገሌሳን ሚሊዮን ዲበቶርባ ሸንተሚ ሰደጣ ፎርብስ ጉያት ዩኤስ ኔሻሌ ወራና ሀገማከ ዱካፍቱ ኢፈሚቲ ጀዳ አሞ ሃንጋም ባይ ኢጥቃ ዱካፍቴት ኢንጀደሙ መታንሳ ዶላር ሚሊዮን ተሄዱ ተአጀዳ ፈክ
0: ለጌፈቶት ኬኛ ጅዱቲሞ ሆዴሳ ስፖርት ይቀምና ሆዴሳውን ስፖርት ቲፎይል ኮዘላለም ታደሳኖጂን አርገማ ዘላለም ታቴውን ስፖርት ሰንበት ለማንደርበኒ ማልትረኒ ፉልድራቲሞ ታቴውን ስፖርት ይረማልማል
3: አይ ዋንጫን ሻምፒዮንስ ሊግ ፒኤስጂን እንጂ ፈተጅራ አላጃይባቲን አርሰናል ካለስ አገር ሲሰ ዋንጫ ፕሪሚየር ሊግ ረኦሌ ለንደን ዲመቴ ወልተጀቹኒ ደንዳማ አገር ሲሰ ካነረት ገር ወጋዲግ ደሚ ለመወደደ ይገርቶን አርሰናል ለንደን ከሰት በፈከናን ካንሳን ገመቹ ሳኔ ኢብሰተኒ ጋሬ ሳኔ ወጅን ታውንጆቹ ዳገሩ ወንቶኒ አደዳስ ገልማኔ ጅሮ ጄቁም ሲቱሬ ፖሊሲ ነሞተሪግ ደሚ አፎር ቶን ወጀለ ኦልቼጅራ ፖሊሲ ለንደን ጀቹዳ አከስማስ ሚዳን ፖሊሶ ተረሰደ ቀበኔ ጅራ ነሞን ጃ ጮቤዳ ወራና ማኔ ጅሮ ልቦዳ ካንሶዳች ሱገሩ እንጅሩ ጀደ ፖሊሲ ኢብሴጅራ ኩንታቲ ወን ዳርበን ከሰት ፒኤስጂን እንጂ ፈኖ ሻምፒዮንስ ሊግ ፓሪስ ከሰት የሮርግሲ ሱዴ ገር ቶን ሳኔ ከስማ ፋየርወርክ ዮካና ካናካ ሮኬቲ ፋካና አርግሲሳ ቱረኒ እንስ በላ አብዳ ኡሜ ኮንኮላቶኒ ዶግዶቀ ዮካ ሞተር ሳይክል ነደዳ ጉበተኒ ቱሬ ሜዳን ቃመና ማረዳቀበሮስ ፖሊሲ ረስደቀበሮስ ከስመነት ጅረ ቱሬ ነሞን ገረድ በሰደት ትሲቀን ቶአኖ ጀላ ኦለን ጅሮ ካና ወልቀበተ ጀቹራ ካምብራ ሊቨርፑል ለንጅሳሳ አለን ስሎቲኖ ጅራ ጋጌሴ ጅራ ወጋለማ ካንክለብቸ ከሰቱሬ በረጀል ቀባሳት ዋንጫ ፕሪሚየር ሊግ እንጂ ፈተጅራ ጋሬ ያርገን ክሎፕ ጃሬን እንጂ ፈተጀቹን ደንዳማ ወጋለማ ፈራት ገሩ ቆርማተ ድዳ ከሰቱሬ ዲየጎ ጆታ ጀልቀባ ጋሬት ቶዴቢው በላኮንኩላታ ሰራ ደቀበን ልቡን ሰደርቤ ሰነቦዴ ተበቶ ንገቲ ቃሊ መለቴ ሰንከነከ አሌክሳንደር ኢሳክፋ ሜድ አምነሳ ሙደቴ ወጋጉቱ ክለብቸ ታጀሉ እንደንደኝ ፍሎሪያ ወርዚፋ ከስማ ፕሪሚየር ሊግ ተበሩን እንደንደኝ ከና ወልቀበቴ ስሎት ሆጂሳድ አቡፍ ድርቀመ ረጀቹኒ ደንዳ ካምብራ ጄምስ ሚልነር ተበታ ክለቦታ አደዳ ከሰት ካምቤግኑ ማንቸስተር ሲቲ ሊቨርፑል ብራይተን ከሰት ካምቤግኑ ሙሪሶ ወጋ አፍርተማን ሶርማ ባውሳይብ ሰጅራ ወጋ ዲግደሚ አፍሩ ፕሮፌሽናል ማቲንጀቹ ፕሪሚየር ሊግ ከሰት ተበተጅራ ሪከርድ ተበሄዱ ሄሬራኔ ተበቹ ካምፕሪሚየር ሊግ ለይሰቱ ቀበተጅራ ጀቹ ሪከርድ ከነጫብሴ ሶርማ ባውሳ ሀራ ኢብሰጅራ አብርሃም ካምብራ

0: እኺ ተፋላለየ ስለ ዝኾነ ንሳ ኣባህልት ኢልያን ኣትያ ስዒቲ ናይ ባህልት ኢልያን ስዒርዋ ንሕና ከ ኣብቲ ዝነበረና ባህሊ ተሪፍና ማለት እዩ። ስለዚ በዚ ክረአ ከሎ ብዙሕ ግዜ ብምውቃስ ወይ ድማ ከዓ ዘይሽማ መሃብ ኣሎ እዩ። ግን ከም ሓቁ ዘውዲ ክትክበር ዘለዋ ክትድነቕ ዘለዋ ንድሑር ባህልና እውን ገሊሃ ሓምቢሳ ዝወፀት ሰብ እያ። ስለዚ በዚ ከነኽበራ ይግባአና።
1: ከምዚ ትገልፆ ዘለካ እቲ ንሳ ትሰርሖ ዝነበረት ናይ ስራሕ ዓውዲ ምስቲ ናይቲ ተወሊዳ ዝዓበየትሉ ባህልን ሕብረተሰብን ዝሰማማዕ ኣይነበረን እሞ እስኪ ናብቲ ዝነበረ ኣብ ሰብዓታት ብፍላይ ዝነበረ ኣከዳድና ይኹን ኣነባብራ ይኹን ናይ ህዝቢ ኤርትራ ብፍላይ ወይ ኣብ ኤርትራ ምስቲ ናይ ዘውድና ፊልም ዓለም ዝተዘፀንበረትሉ ህሞት ኣተሓሒዝካ ክትነግረና ከመይ እዩ ነይሩ?
0: ፅቡቅ ሕቶ እዩ ክነግረኪ። ኣብ ሰብዓታት ዋነ ወዲ እስከ 12 ዓመት ዝነበርኩሉ እዋን እየ መጀመርያ ግዜ ዘውዝራ ክሪኣ ዝዝከረኒ። ኣብቲ ጎረቤትና ትንብር ስለ ዝነበረ ትምህርቲ ክትከይድ ክትመፅእ ንሪኣ ነርና። ኣብቲ ዘመን ቲ ርኢኺ ተፈለየ ዘመን እዩ ነይሩ። ሽዑ ከምዚ ናይ ሕጂ ዘበን ሰውራ ዘበን ከምኡ ይጉ ኣይነበረን። ዳርጋ እቲ ካልቸር ናይ ጥልያን ህላዊኡ ርኡ እዩ ነይሩ። ስመራ ሽዑ ኣብቲ እዋንቲ ብዙሓት ጣልያን ነይሮም መዋሃብቲ ስራሕ መብዛሕትኡ ምስታቶም እዮም ነይሮም። እቲ ኩነታት ናይ ስሳታት እየ ዝዛረብ ዘለኹ ማለት ሕጂ ኩሉ ሰብ ወፊሩ ይኣቱ እቲ ከተማ የብለጭልጭ ነይሩ። ሃብታም ከተማ ከምዝነበረ ይዝከረና ፀቢቁ። ሕጂ እቲ ከተማ ብከንቲባ ሓርቦት ኣባ እዩ ዝካየድ ነይሩ። ብዙሕ እዮም ሰሪሖም ነቲ ከተማ ንክምዕብል ገይሮሞ ከዓ ኣማዕቢሎሞ። ሕጂ እንታይ ተረኪቡ ብቲ እዋንቲ ንሶም ዘካየድዎ ኤክስፖ ናይ ኣስመራ 69 እንታይ ማለት እዚ እቲ ኣስመራ በፂሓቶ ዝነበረት ኣብቲ እዋንቲ ከዓ ዘውዲ ተራእያ። ኣብታ እዋንቲ እያ ኤክስፖ 69 ስለዝተካየደ ንዘውዲ ኣርኣያ ሂወታ ክልውጦ ክኢሉ። እዚ ከዓ ናይ ቁንጅና ናይ መጀመርያ ናይ ቁንጅና ውድድር ተካይሉ ብስምራ ማለት እዩ። ሕጂ ጓል 17 ዓመት እያ እንተነበረት ከምዝርዳእኒ ድሕር ከዓ መማህርቲ ሓብተ እያ ነረ። ሕጂ ዘውዲ ኩርዕቲ ጠባይ ዘለዋ ናታ ሂወት ዝነበራ ሰብ እያ ነራ። ታሓር ኣብዚ 69 ኤክስፖ ውድድር ምስ ገበረ ኣትያ ስዒራ ንሰምዕ መገዲ ከዓ ረኺባ ንክትወፅእ ካብዚ ዝጅምርቲ ሂወታ ድሓር ኣብ ዓመቱ ከይዳ ዓጢናን ከይዳ። እዚ ኩሉ ግን ብጋዜጣ ይውረ ይንገር ነይሩ ንሰምዖ። ድሓር ከዓ ናይ ጥልያን ጋዜጣታት ብብዝሒ ዝግቱር ስለ ዝነበረ ኣብ ኣስመራ ንሱ እውን ነንብብ ነርና። ከነንብብ ዝከረኒ ሽዑ ፊልም ሰሪሓ ሰሚዕና ቅድሚ ንሳ ምምላሳ ብድሕሪዮ ኣይረእኽዋን መስለን ዘውዲ ኣብ ዓዲ ጢላን ምስከትኩ የ ኣብ ሰብዓታት ኣብ ሓደ ቦታ ርእየ እያ ጥራሕ። ሽዑ ግን ትፊልምናታ ንሪኦ ኣብ ኣስመራ ይመፅእ ሽዑ ፀገም ተፈጢሩ ማለት እዩ።

0: እቶም መራሕቲ ሃይማኖት ይኹኑ ዋላ እቶም ዓበይቲ ዓዲ ይኹኑ ዝሕፍር ጉዳይ ዝሕፍር ጉዳይ እዮም ዝብሉ ነይሮም ሽዑ። ንስታ ግን ኣብ ካልእ ዓለም ኣትያ በቲ ናይቲ ብኡካ ያ ፍረት ዝግባአ ነይሩ በቲ ዓለማ እቶም መናእሰይ ኢና ነዘውትር ነርና ኣብቲ ፊልም ኣብ ሲነማ ቤት ክንከይድ እቶም ዓበይትና ዳርጋ ቦይኮት ገይሮም ሞ ክንብል ንኽእል ዛዕ ክንደዚ እዩ ነይሩ። ግን ንስታ ብሓቂ ቀልጢፋ ንላዕሊ ከይዳ ተቐዳማይ ፊልም ፅራሕ ዘይኮነ ኣብ ስመራ ከለና ካልኣይ ሳልሳይ ክመፅእ ጀሚር ፊልምታታ ኩሉ ከዓ ትሕዝትዎ ቁርተይ ወቅትታይ ኮን ኢሉ ዩ ነይሩ። ግን ንሕና ከም መናእሰይ እንጆይ ንገብሮ ነርና ዘውዲ ዝዓዝዋ ሰብ ኣይኮነትን ኢለ ክምሕል ይክእል ኣነ ንምንታይ ርአያ ኣብ ዓዲ ጥና ምስከትኩ ሮማ ምስከትኩ ርአያ ኣብ መገዲ ርአያ ንዘውዱ ክርዩ እቶም ጣልያን መካይኖም ጠጠ ኣቢሎም ክንማላእክ ዝብሉ ዝከረኒ ኣነ ኣውቶቡስ ከለኹ እቲ ትራፊክ በዚሑ ዓፂና መገዲ ተዓፅ ክሳዕ ክንዚ ዘውዲ ግን ቁልጭል ኣይበላን ክትከይድ ኣካይዳ ኣይ ዝከረኒ ንኩሉ ጥሒታቱ ክትከይድ እቲ ህወታ እውን ከምኡ እዩ ማለት እዩ ንዕውን ስዒራቶስ ከይዳ እያ ብዙሕ ዘረባት ትሰምዕ ኢኻ። ግን ኣነ ብሓቂ ዘድና ነዚ ኩሉ ስዒረ እሞ ሕማም ልቢ መሓዛዛ ሰብ እዚአ ተረጊላ ሞተት ንኩሉ ፀራቶ ንኩሉ ክኢላቶ ንስድራኣውን ትሕግዞም ከም ዝነበረት ኣቦኣ እውን ብዛዕባ ዘውዲ ብዛዕባ ጓሎም ዘለዎም ዝነበሮም ኣረኣያ ለዊጦም ክኾኑ ትመጨረሹ ተስፋ ገብር ኣይፈልጥን እንታይ ይብሉ ከም ዝነበሩ ግን ከቢራ ኣኽሊራትና እያ ብከምኡ ክትዝከር ይግባእ። ኣብ ታሪክ ክመፅእ እዩ ዝጉዳይ ዝቀስ ኢሉ ዝሕጂ ምናልባት እቲ ዝግባኣ ምስጋና ኣይወሃቦን ይኸውን ግን ክመፅእ እዩ። ንምንታይ ዝኾነ ነገር እዩ ንቀበሎ ኣይንቀበሎ ግዜ ክፈርዞ እዩ ግን ብናተ ኣረኣያ ብኣ ክንኮርዕ ይግባኣልና መገዲ ገሊሃትሎም እያ ንብዙሓት በዚ ንሳ ክትምጎስ ይግባእ በዚ ክትዝከር ይግባእ መስለኒ።
1: ዝኸበርኩም ተኸታተልትና ናይ ሎሚ መደብ ናብ ዘዛዚምና ኣለና። ምሳኹም ዘምሰኹ ኣዚ ብርሃነ ምስ ኣዋሃዲትና ፅነት ደበሳይ ቴረኛ ቴክኒሽን ደቪድ መዋሳሩ ብምዃኒና ብርክለይቲ